እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር ዋ ከምዚ ድ

ክቡራትን ክቡራንን ሰማዕትና ዝሕዞ ኣንፈትን ቀጻልነቱን ዘየጽንዕ ጉጅለ ብዝብል ኣርእስቲ ንሎሚ ዝተዳለወ ርእሰ ዓንቀጽ እንሆ ዘቕርበልኩም ኣስገደት ምሕረት ኣብ እየ። ጉጅለ ህግደ ብዓብይኡ ጸረ ኩሉ ባህግታት ህዝቢ ኮይኑ ብዙሓት ኣብ ዝበሃይሽ ዝበሃል መለለዪ ባህርያት የብሉን። እቲ ኣሉታዊ ባህርያቱ ኣብ ውስናት መዳያት ጥራይ ዝረኣዩ ዘይኮኑ ኩለንትንኡ ጸረ ህዝብን መሰረታዊ ምዕባለ ሃገርን እዩ። ናይቲ ኣሉታዊ ተግባራቱ ሳዕቤን ኣብ ልዕሊ ብዙሓት ወገናትን ትካላትን ዝወርድ ብዓብኡ ድማ ኣብ እንግድዓ ህዝቢ ኤርትራ ዝተጻዕነ መስገደል እዩ። መራሒ ህግደፍ ቀንዲ ዕላምኡ መሰረታዊ መሰላት ህዝቢ ግሂስካ ምብስባስን ምድካይን ኮይኑ ኣካይድኡ ከዓ ኣንፈቱ ዘይፈልጥ ኣብ ዝሓዞ መንገድን ዝኣተዎ ቃልን ጸኒዑ ዘይትግብር እዩ። እቲ ጉጅለ ነዚ ጸረ ህዝቢ ተግባራቱን ጥልመቱን ኣቐሚጡ ከምቲ መራሒኡ ኢሳያስ ኣብ መበል 35 ዓመት መዓልቲ ነፃነት ተጠሊዑ ትማሊ ኣበይ ነርና ሎሚ ኣበይ ኣሎና ንመጻእኸ እንዳበልና ምስ ነብስና ንተሓታተሉ ኣጋጣሚ እዩ ክብል ዝሓጨጮ ንብዙሓት ኣካይድኡ ብቐረባ ዝፈልጡ ዘገርም ኣሽካዕላል እዩ። እቲ ዲክታተር በዚ ጥራይ ከይተደረተ ሃገራዊ ወይ ዘቤታዊ ኩነታትና ንምዕባል እውን ካብቲ ባዕልናን ህዝቢ ዓለምን ሃንቀው ንብሎ ርትዓዊ ኣህጉራዊ ስርዓትን ዞባዊ ናይ ምክብባር ርግኣት ምትሕግጋዝ ራህዋ ጥምረትን ሽርክነትን ተነጺሉ ስለ ዘይረአ ዓለማውን ዞባውን ምቓኑ ብወድዓዊ መወከሲታትን ተዛማድነትን ክንፈልጦ ክንርድኦን ግቡእ ዕማም እዩ ብዝብል ኣብ ቅድሚቲ ዝፈልጦን ብሰንኩ ግዳይ ዝኾነን ህዝቢ ክወራዘን ከሎ ካብ ምግራም ሓሊፉ ዘተዓዛዝብ ኮይኑሎ ህግደፍ ኣብ ዝሓዞ ኣቕጣጫን ቀጻልነትን ዘይጸንዕ ምዝነፈሰ ዝነፍስ መንገዲ ዝኽተል ምዃኑ ብብዙሓት መርኣያታት ክግለጽ ዝኽእል እዩ። ሎሚ ኣብ ዝፍጽሞ በቲ ትማሊ ዝኣተዎ ቓል ኣይጸንዕን።

ንዝኣትዎ ቃል ከዓ ፅባሕ ከተግብሮ እዩ ኢልካ እምነት እትሕድረሉ ኣይኮነን። መራሒ ናይቲ ጉጅለ ነዚ ሕዱር ተገላባጢ ባህሪኡ ብምሽፋን ኣብ መበል 35 ዓመት ናጽነት ኤርትራ ኣብ ዘስምዖ ተጃሃርን ነቲ ሓደ ከየብሰለ ናብቲ ካልእ ዝነጥርን መደርኡ ከዓ ዘይርጉእ ባህሪኡ እዩ ዘርኢ። በቲ ተግባሩ ተሰኪፉ ንህዝቢ ኤርትራሲ ብዘይትግበር ተስፋ ኣደንዚዘዮ እየ እሞ ሎሙስ ኣቀራርባይ ከመሓይሽ ዘይምባሉ ድማ ክሳብ ክንደይ ንስምዒታትን ትፅቢትን ድልየትን ህዝቢ ካብ ሕልንኡ ኣውፂኡ ይህውትት ከም ዘሎ ዘመልክት እዩ። ኢሳያስ ኣብ ዝተወሰኑ መድረኻት ተስፋ ዝህብ ዝመስል መዳህለሊ መብፅዓታት ይኣቱ እዩ። ኣብ ናይ መዓልቲ ነፃነት መደርኡ እኳ ኣብ ኣደባባይ ናይ ጽርግያታትን መጓዓዝያን ፕሮጀክትታትና ብከምቲ ዝተነድፎ ክዓቢ እዩ። ናይ መንበሪ ኣባይቲ ሰፊሕ መደባት እውን ማዕረ ማዕሪኡ ክድረኽ እዩ። ናይ ማይን ኤሌክትሪክን ኣገልግሎት ምስፋሕ ፕሮጀክትታት ምድንጓይ ቀረብ እንተዘይኮይኑ መበጋገሲ ኣብዚ ዓመት ክዝርጋሕ እዩ ክብል ተሰሚዑ። ኣብ ዝበልካዮ ናይ ዘይምፅናዕ ተጋላባጢ ተመክርኡ ከም ዘረድኦ ግና ፅባሕ ሓደ ኣጋጣሚ ምስ ረኸበ ዝቐደመ ቃሉ ዓፂፉ ሎሚ ኣብ ኤርትራ ጽርግያ ኣባይቲ መስመራት ማይን ኤሌክትሪክን ኣሎ ክትብል ዝከኣል ኣይኮነን ብዝብል ኣብ ክንዲ ፈታሒ ፀገም ዝኸውን ዘርዛሪ ሕፅረታት መሰረታዊ ቀረባትን ሕሰማትን ኮይኑ ከም ዝቐርብ ርዱእ እዩ። ኣብ ከምዝን ክንዲዝን ዝኣመሰለ ምድንጋር ህዝቢ ተፀሚዱ ብምህላው እዩ ከዓ ኣንፈቱን ቀጻልነቱን ዘየፅንዕ ዘይርጉእ ጉጅለ ዘብሎ ህዝቢ ኤርትራ ከምቲ ሓሚምካ ተኸደሙ እሞ ሞይቶም ይፀንሑካ ዝበሃል ህግደፍ ፀገሙ ክፈትሓሉ እናተማሕፀነ ብኣንጻሩ ነቲ ፀገም ኣመላኺዑ ዘቕርብ ምስ ኮነ እዩ እሞ ኩልና ፀብፀብቲ ፀገምን ድኽነትን ካብ ኮና እቲ መፍትሒ ደኣ ኣብ ኢድ መን እዩ ዘሎ ኢሉ ደጋጊሙ ክሓትት ዝፀንሐን ዘሎን ቀንዲ ዋኒን ህግደፍ ኣብዚ መዳይ ዕንክሊል እንዳበልካን ዛዕባታት እናወቕዓካን ዕድመ ስልጣንካ ምንዋሕ ካብ ምዃን ከምዘይሓልፍ ዘማታ ኣይኮነን። እዚ ኣብ ዘቤታዊ ጥራይ ዘይኮነ ኣብ ኩሉ እቲ ዝቋፀሮ ዘይብስሉን ዘይትካላውን ዝምድናታቱ እውን ክፍፅሞ ዝፀንሐ ተመክሮ ዝምድና ህግደፍ ምስ ጎረባብቲ ሃገራት ብሓፈሻ ብፍላይ ድማ ምስ ኢትዮጵያ ካብቲ ዘይርጉእን ብጉርሒ ዝተላዕጠጠን ዕርክነቱ ምስ ህዝባዊ ወያነ ሓርነት ትግራይ ጀሚሩ ተንኮለኛ ምንባሩ እዩ ዘርኢ። ኣብ ቀረባ ግዜ ኣብ ቅድሚ ሰብ መዚ ሩስያ ተንበርኪኹ ኣንጻር ኣሜሪካ ምርሑና ክብል ከምዘይፀንሐ ግልብጥ ኢሉ ንትራምፕ ዘጋግይዎ ኣካላት ኣለዉ ብዘስምዕ ቃልና ክዘርየሉ ምፍታኑ ናይ ብዙሓት ፈላጣት ዲፕሎማሲ ከይተረፈ መዛረቢ ኮይኑ ከም ዘሎ ርኡ እዩ። ንመራሒ ህግደፍ ብከምዚ ዝኣመሰለ ኣብዝዋዓሎ ዘይሓድር ተጋላባጢ ባህርያቱ ዝመዝንዎ ወገናት እዮም ከዓ ኢሳያስ ኣፈወርቅሲ ናይ ባሓቂ ድዩ ምስ ኣብይ ኣሕመድ ዓሊ ተባቲኹ ኢሎም ክሳብ ምሕታትን ምጥርጣርን ክበፅሑ ዝግደዱ። ኣብዚ ከባቢ ናይ ካይድ ኣብ ዘሎ ፅምዶው ካብ ዝብል ምትእኻብ ጀሚርካ ዝተፈላለዩ ኣስማት ኣብ ዝወሃቦም ኣሰላልፋታት ጉጅለ ህግደፍ ኢዱ ዘየእተወሉ መኣዲ የለን። ነዚ ጠብሎቕሎቕ ገለ ግሩሃት ክእለትን ብልሓትን ገይሮም ይግምትዎ ኾኑ ግና ኣይኮነን። ኢሳያስ ነቲ ብ2018 ምስ ኣብይ ኣሕመድ ዝገበሮ ህውኽ ዝምድና ወሲኽካ ዝፈጥሮ ርክባት ትካላውን ናይ ምቕፃል ውሕስነት ዘለዎን ኣይነበረን ኣይኮነን። ህዝቢ ኤርትራ ናይ ልቡ ዝዛረበሉ ውሑስ ዕድል እኳ እንተዘይረኸበ ህግደፍ ዝቋፀሮ ርክባት ርሑቕ ከይከደ ከም ዝፍታሕ ኣይጠፍኦን እዩ። እቶም ንዕኡ ኣሚኖም ምሳኻ ክንፃመድ ኢና ዝብልዎ ሓይልታት ከ ጠላም ባህርያቱ ስለ ዘይፈልጡ ድዮም ወይስ መተካእታ ስለ ዝሰኣኑ ዓይኖም ተዓሚቶም
ዝውሓጠ ይውሓጠና ኢሎም ዝኣትውዎ ዘለዉ ተመክሮኦም ተወኪሶም ባዕላቶም ክርድእዎ ይግባው። ተግደፍ ነቲ ዝተጸምደ ኣነ የ ዝዝውሮን ናብቲ ዝደልዮ ኣቕጣጫ ዝወስደኩምን ከም ዝብሎም እውን ፈሊጦም ክኣትዉ ይግባኦም። እቶም መዛምድቱ ኣብ ርእሲ እቲ ተመክሮኦም ኣብ ጉዕዞ ምስ ህግደፍ ከስተውዕልዎ ዝግብኦም ምስ ህዝቢ ኤርትራ ጸሚዱ ኤርትራዊ ዘቤታዊ ዋኒን ምዕማም ተሓሲሙ ከብቅዕ እዩ ምስኣቶም ክጸምድ ዝደሊ ዘሎ። ነዚ እናረኣዩ እናሰምዑን ንራህዋ ህዝቡ ዘይኮነስ ንዓቶምን ንህዝቦምን ከርብሕ እዩ ኢሎም ዝሓስቡ እንተልዮም ምስ ኣኽብሮት ምርጫኹም ዘይብሱል እዩ ንብሎም። እቲ ህግደፍ በዲሉና ኢሎም ከማርሩ ከለዉ ኣብኻትኩም ዝጀመረ ዘይኮነ ካብ ህዝቢ ኤርትራ መሊኡ ዝፈሰሰ ባህርያእቱ እዩ ክንብሎም ዝጸናሕና ሎሚ እውን ከይርስዕዎ ድማ ነዘኻኽሮም። ናይ ሎሚ ርእሲ ዓንቀጽና ኣብዚ ይድምደም። ሰላም ቀኒዩ።

ዞባዊ ናይ ምልባዕ ሓደጋ ብክፍለ ዕዮ ዜና ሰልፊ ዲሞክራሲ ብኤርትራ ዝተዳለወ ሓተታ ንርከበሉ ዘለና መዋእል ካብ ዝግለጸሉ ሓደ ኣብ ዝተወሰነ ኩርናዕ ዓለም ዘጋጥም ክስተት ብቕልጡፍ ናይ ምብጻሕ ባህሪ ዘለዎ ምዃኑ እዩ። እቲ ብቕልጡፍ ዝላባዕ ኣወንታውን ዘመናውነት ዘለማምድን ተመክሮ ዘቕስምን ምዕባለ ክኸውን እንከሎ ዝተባባዕን ሃናፅን እዩ። ብግብሪ ዝረአ ዘሎ ግና እቲ ዝላባዕ እቲ ኣወንታዊ ጥራይ ዘይኮነ ካብ ውግእ ጀሚርካ ዝኽሰቱ ኣዕነውቲ ምዕባሌታት እውን ብቕልጡፍ ተላቢዖም ዓለም ዘሻቕልሉ ተረኽቦታት ኣብ ዝረኣየሉ ዘመን ኢና ንርከብ ዘለና። ኣብዚ እዋን እዚ ውግእ ሓደ ካብቶም ኣብ ውሱን ከባቢ እንተጀሚሮም ቀልጢፎም ተላቢዖም ሓደገኛ ዝጸልዉ ዝኽሰትሉ ክስተታት ኮይኑ ዘጨንቕ ዘሎ እዩ። ካብዚ ብምንቃል እዩ ከዓ ኣብ ተወሰነ ኩርናዕ ዓለም ዝኽፈት ውግእ ናባኻ እውን ክመጽእ ከም ዝኽእል ኣብ ግምት ብምእታው ምድላው ዘድሊ። ኣብ ከምዚ ዝኣመሰለ ኩነታት ካብቲ ክግበር ዝግብኦ ጥንቃቐታት ዘሊልካ ኣብ ዘይምልከተካ ኢድ ዘይምእታው ሓደ እዩ። ብመሰረቱ እውን ውግእ መዕነዊ እምበር ዘተኣማምን መፍትሒ ዘውሕስ ከም ዘይኮነ ተገንዚብካ ኣበይን ኣብ መንጎ መነመንን ይካየድ ብዘየገድስ ምውጋዙ መሰረታዊ ዕማም ይኸውን። ካብዚ ብምንቃል እዩ ኸዓ ከባቢኻ ዘይርጉእ እንተኾይኑ በይንኻ ተዓጺኻ ክትቀስን ከም ዘይከኣል ምግንዛብ ኣድላይ ዝኸውን። ምእንቲ እዚኡ ድማ እቲ ኣብ ልዕሊኻ ክወርድ ዘይትደልዮ ህልቂትን ዕንወትን ኣብ ልዕሊ ኻልኦት እውን ከይወርድ ምስራሕ ሓላፍነታዊ ዝኸውን። ርሑቕ ከይከድና ውግእ ኣሜሪካን እስራኤልን ኣንጻር ኢራን መዘዙ ኣብ ሰለስቲአን ሃገራት ጥራይ ተደሪቱ ከም ዝተርፍ ዝግምቱ ውሑዳት ኣይነበሩን። እቲ ብግብሪ ተራእየን ዝረአ ዘሎን ግና ከምኡ ይኮነን። በቲ ውግእ ብቐጥታ ኣብ ኩሉ መዳያዊ ቅልውላው ኣትየን ማሕበረ ቁጠባዊ ማህሰይትን ዕንወትን ዘጋጠመን ሃገራት ማእከላይ ምብራቕ ልዕሊ 10 እየን። ካብዚ ሓሊፉ እቲ ውግእ ብዘይቀጥታዊ ብዘስዓቦ ቅልውላው ኣብ ዓሚቕ ሻቆሎትን ስምባደን ዝኣተዋ መንግስታት ብዙሓት እየን። በቲ ኻልእ ወገን ብፍላይ ብሰንኪ መጸብቦ ህርሙዝ ተዓጽያ ዓውዱ ውግእ ምዃና ዝሰዓበ ናይ መራኽብ ካብን ናብን ምንቅስቓስ ብምትዕ ንቓፉ ዋሕዲ ነዳዲ ስዒቡ ብዝተፈጥረ ወጥሪ ብቑጠባዊ ቕልውላው ዘይተጸልወት ሃገር የላን ኣብ ዝበሃለሉ ደረጃዩ ተበጺሑ። እዚ ቕልጡፍ ምዕባለ ውግእን ሳዕቤኑን ዘኸተሎ ሻዕቕሎት ግና መዕለቢ ዘይተረኽበሉ ኣስጋእነቱን ሻቕሎቱን ዝቕጽል ዘሎ እዩ። ናይ ህርሞዝ ቅልውላው ብዘንግቲ ዝፍጠር ዘሎ ቕልጡፍ ምቅያር ኣሰላልፋ ሓይልታትን ባብኤል ማንደብ እውን ናይ ምስፋሕ ሓደጎኡ ሰፊሕ ስለ ዝኾነ ክሳብ ክንደይ ውግእ ኢራን ተላቢዑስ ናብ ኣፍ ደገ እታ ኣብ ቀይሕ ባሕሪ ወሳኒ ቀማምጣ ዘለዋ ኤርትራ የምርሕ ከም ዘሎ ንዕዘቦም ዘለና ምልክታት መስከርቲ እዮም። ህዝቢ ኤርትራ ብሰንኪቲ ንዓሰርተታት ዓመታት ተጻዒንዎ ዝጸንሐን ዘሎን ዘቤታዊ ዕፅዋን እገዳ ንህግደፍ ምናልባት ነቲ ናብኡ ገጹ ዘምርሕ ዘሎ ኣህጉራዊ ሓደጋ ናብራ ናብራ ቐደምና ዝብልዎ ይህልው ይኾኑ። እንተኾነ ከምቲ ስነ ጥበባዊ ብርሃም ኣፈወርቂ ብመሳጢ ዜማ ኣሰኒዩ ነቲ ሕማቕ ዝሓመቐ ኣለዎ ዝበሎ ብምዝካር ህዝቢ ኤርትራ ካብቲ ተጻዒንዎ ዘሎ ኣርዑት ሓራ ንኽወፅእ ብዛዕባ ዝኽእለሉ ሓሲቡ ክቃለስ እምበር ምስ ወፅዓ እቲ ተጻዒንዎ ዘሎ ጉጅለ ተለማሚዱ ተስፋ ብምቑራጽ ዝመጸ ይምጻ ኢሉ ከዋድቖን መፍቶ ህግደፍ ክኸውንን ኣይግብኦን። ኤርትራን ህዝባ ዝሓልፎ ዘሎ መከራን
ማእከል ጌርካ ክትሓስቦ እንከለኻ እቲ ሓደጋ ክመጸሉ ዝኽእል ኣንፈት ብዙሕ ኮይኑ ብፍላይ ብምብራቕን ብምዕራብን ምልክታቱ ብጋህዲ ዝረአ ዘሎ እዩ። ኣብዚ ቀረባ እቲ ሰላሕታዊ ዝመስል ዝነበረ ምትህልላኽ መንግስታት ሱዳንን ኢትዮጵያን እኳ መልክዑ ቐይሩ ናብ ዝኸፍአ ደረጃ ዝብርኽ ዘሎ እዩ። ብጀነራል ኣልቡርሃን ዝምራሕ ወገን ሱዳን ንኢትዮጵያ ብኢዳታውነት ኣብ ጉዳይ ሃገሩ ክኸሳእ ጸኒሑን ኣሎን። ቀጺሉ ኸ ኢትዮጵያን ኢማራትን ካብ ማዕርፎ ነፈርቲ ባህር ዳር ብዝተዋፈራ ድሮናት ማዕርፎ ነፈርቲ ኻርቱም ደብዲበን ዝብል ወግዓዊ ክስ ቕሪቡ ግብረ መልሲ ኸም ዝህብ ተሓንዩ እዩ። ኢትዮጵያ ብወገና ነቲ ክሲ ከም ዘይወዓለቶ ክትገልጽ እንከላ ሱዳን ናይ ትግራይ ሓይልታት ኣዕጢቓን ኣስኒቓን ክትወግኣኒ ውዲት ተኣልም ኣላ ዝብል ተደጋጋሚ ክሲ ተቕርብ ኣላ። ብወገን ትግራይ ድማ የለናሉን ዝብል ምላሽ ይስማዕ እዩ። ግብፂ፣ ስዑድያን ቀጠርን ከይደንጎያ ንኽሲ መንግስቲ ጀነራል ብርሃን ዝድግፍን ንስምድና ኢትዮጵያን ኢማራትን ኣትሪሩ ዝነቅፍን መግለፂ ውፅአን። እዚ ምዕባሌታት ብዘበናዊ መሳርሕታት ተሓጊዙ ኣብ ሓፂር ግዜ ዝረአ ዘሎ እዩ። እዚ ኩነታት ኣብዚ እዋን እዚ ዝለዓሉ ውግኣት ክሳብ ክንደይ ቀልጢፉ ዝላባዕን ናይ ግዳም ኢድ ኣዙራዊ ደገፋት ዘይተፈልዮን ምዃኑ የረድእ። እምበኣር እዚ ተርእዮታት ደሚርካ ክረአን ክምዘንን እንከሎ ኤርትራ ብውሕዱ ብምብራቕን ብምዕራብን ብዘየቕስን ምዕባሌታት ትኽበብ ከም ዘላ ዘጠንቅቕ እዩ። ውግእ ኣበይ ተኣጐድ ብዘየገድስ ናይ ዝኾነ ጸገም መፍትሒ ይኮነን ዝብል ግንዛብ ጥሪኻ ብኡ መሰረት ምንቅስቓስ ቀጻሊ መፍትሒ ዘውሕስ እዩ። ካብዚ ሓሊፉ ኣባና ወይ ቀረባና ውግእ ካብ ዘይሃለወ ኣብ ቅስኣነት ኢና ዘለና ኢልካ ምርጣጥ ኣብዚ ንርከበሉ ዘለና ቕልጡፍን ውዑይን መዋእል ዘዋፅእ ከም ዘይከውን ብግብሪ ዝረአ ዘሎ መግለፂ ዓለምና እዩ። እዚ ክበሃል እንከሎ ወረ ውግእ ክጠፍእ እንከሎ ዓቕሎም ዝጸቦም ናይ ዕግርግር ተረባሕቲ ኣካላት ከም ዘለዉ ብምዝንጋዕ ኣይኮነን። እቶም ናይቲ ውግእ ዋጋ ዝኸፍሉ ህዝብታት እዮም ከዓ ኣንጻርዞም ብብኩራት ውግእ ዘይቀስኑ ወገናት ክቃለሱ ዝግብኦም። ውግእ ብሓደ ካብቶም ተዋጋእቲ ዝውሰን ስለ ዘይኮነ ከሎ ገና ርሕቕካ ምሕሳብን ሃንደፍ ኢልካ ዘይምእታውን የድሊ። ኣብዚ እዋን እዚ ዝረአ ዘሎ ናይ ኤሜሪካ መራሕቲ ካብ ውግእ ኢራን መውፅኢ ንምርካብ ምዕልባጥ ምርዳእ ድማ ኣገዳሲ ኣብነት እዩ።